ጸዋች ጸዋች ከመማ ጸዋች ከብታ ጸዋች ከብትዬ ጸዋች ታ ጸዋች አሌ ኪላኽ ኢ ኸውቂን ቀስቲ ኮቴማል ትናውቹች ከራ ርጾኽ ባልትናመት አቲትላን ኤልናኳች ፓም 101.5